የኤዲ ለቨት ለጀር ለቨት በዝበር ኦልሬዲ ሚሲንግ ዩ ከተረይ መነጥነት ጃሎ ጭይዝ ገሉ ትለኸኛር ና ያል ይትለለን ሶሶ ዞ ሞተር ፕኛቦ ታባኮ ባበስ ከም ፒቪሲ ማሳከ ሂትመን ኤሞ ኮኮቶ ሞንሶ ማሱናን ኮትሰ ማሪሪ